የሌለበት ጭር ካለው ሰፈር ቢኮበለለ ካንተ ጋር ለማደር አልከሰው በዳኛ ጠበቃ የለኝ ከፍቅራችን በቀር የለኝ አስታራቂን እንጂ መቻልኩኝ ጭፍራውን ልቤን የሚመልስ ወይም የሚያስማማው የማይከለበት ጭር ካለው ሰፈር ልቤ ኮበለለ ከሱ ጋር ለማደር

ከለለበትም ካለው ሰፈር ቢኮ በለለ ካንተ ጋር ለማደር አልከሰው በዳኛ ጠበቃ የለኝ ከፍቅራችን በቀር የለኝ አስታራቂ እንጂ መቻል ኩንች ፍራው ልቤን የሚመልስ ወይም ያስማማው ማይ ከለለበትም ካለው ሰፈር ቢኮ በለለ ከሱ ጋር ለማደር ልቤ ኮበለለ ከሱ ጋር ለማደር